አድማጮቻችን እንኳን ለሳምንቱ ቅዳሜ አደረሳችሁ ይያልኩኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀራረብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ከረማችሁ? ሰላማችሁስ እንዴት ነው? ይያልኩኝ የዛሬውን ዝግጅትን በቅደም ተከተል ላስተዋውቃችሁ ወዳለሁ። በመጀመሪያ አንድ ሙዚቃ ካሰማችሁ በኋላ በመቀጠል ፓግራችን ያለውን ኢንፎርሜሽን ወይ ተጨባጭ ሁኔታ የግሌን አስተያየት አቀርባለሁኝ። ያን እንዳቀረብኩ አንድ ሙዚቃ ካሰማ በኋላ እንዲሁም በከተማችን አንዳንድ እንቅስቃሴ ካለ ያንን ጠቆም አድርገን እናልፋለን። ከዛም በመቀጠል አፍሪካ ማማ በሚል ፕሮግራም ላይ የአፍሪካኖችን ሙዚቃ ወደፊት ከፍ ያለ ሰፋ ብሎ እንዲዘጋጅ ማለት ነው ያንን አቀርብላችኋለሁ። ያም እንዳለቀ እንደምታውቁት የማስታወቂያ የከተማችን ማስታወቂያ ካለ አንዳንድ ነገሮች ካሉ ሁሉ ነገር ማስታወቂያችን እናስተዋውቃለን። ያንን ካስተዋወቅ ከጨረስኩ በኋላ የመጨረሻው እንደምታውቁት በየቅዳሜው ከሰዓት በኋላ ማለት ማታ ኢቭኒንግ የመዝናኛ ፕሮግራማችን ማለት የሙዚቃ ዝግጅቴን ይቀጥላል ማለት ነው። ስለዚህ ከኔ ጋር ሆኖ ሌሎችም ደግሞ ገና ሬዲዮን ያላወቁ ሁልጊዜ ቅዳሜ ከ7pm እስከ 9pm የሚደረገውን ዝግጅት ለሌሎቻችሁ ማስተላልፉ እናንተም ተሳተፉ። ደውላችሁ ወይም ቴክስት አርጋችሁ 604-600-4657 ደውላችሁ ያላችሁ ልደትም ቢሆን ይቻላል፣ አንዳንድ ነገሮች ማመስገንም ይቻላል። በኮሚኒቲያችን ያሉትን እንቅስቃሴ በፍቅር በሰላም ባንነት የምኖርበት ሁኔታ ለመፍጠር ሁላችሁም ተሳትፎ እንድታደርጉ በዚህ አጋጣሚ ጋብዛችኋለሁ። በዚህ በሬዲዮ ደግሞ ለሁለት ሰዓት ስለሆነ አንዳንድ ነገሮች አሉኝ። የራሴን ፓርት ወይንም ለኮሚኒቲ ይህን ነገር ላቅርብላችሁ የምታደርጉት ነገር ካለ በ604-600-4657 ደውላችሁ ለኮሚኒቲያችሁ ማበርከት የምትፈልጉት ራሳችሁን ደስ ለማድረግ ጥሩ ነገር አድርጋችሁ ስትታረጉ ምን ይሆናል ራሳችሁ ጥሩ ስሜት ይስማራል እንዴ? ያን የምታረጉ ካላችሁ ጋብዣችኋለሁ ሁላችሁንም። ስለዚህም አሁን ወደ ፕሮግራማችን እንላለን። በመጀመሪያ እንግዲህ ሁላችንም እናቀነው በአገራችን ሁኔታ አዲስ አበባ በአሁን ሰዓት ምን ደረጃ እንዳደረች ታውቃላችሁ። ሬቻም ነው ከዛ ፍትም የሆኑት እናቃለን። ድሮም እናቃተልን አዲስ አበባና እንዴት ነው አንተ ድሬዳዋ ልጅ ሆነ ምን ታቆ ነገር ባትሉኝ አዲስ አበባን የሚቀርባት የለም። በድሮም ባቡርም በምንም ከች ነው የምንለው። ስለዚህ ለማንኛውም አዲስ አበባ የኢትዮጵያኖች ነው የኢትዮጵያኖች በሙሉ ነው ሁላችንም እናውቀዋለን ማለት ነው። ስለዚህ አንድ ሙዚቃ እስቲ የዳኘን ዋለ አዲስ አበባ የሚለውን ተኮስ ኮስ ባረገ ሰሞን ብዙ ነገሮች የተፈጠሩበት አዝማሚያ ነው ያለው። ስለዚህ ወደዛ ሙዚቃ ወስዳችሁና እንመለሳለን። እንሆ

0: አድማጮቻችን ዳኛዋልን በጣም እናመሰግናለን። እንደምታውቁት እንግዲህ በአገራችን ያለው ሁኔታ እያንዳንዱ ኢትዮጵያዊ ኤርትራዊ በየቀኑ ቤት ወደ ቤት ሰው እየደወለም ሆነ በምንም በሶሻል ሚዲያም በተለያየ መንገድ ያለውን የአገሩን ሁኔታ እማይጠይቃለልን ማልችልም ሁላችንም እንከታተላለን። ነገር ግን ይሄ ደግሞ የኔ የሚሰማኝን ስሜት በዚህ በሬዲዮ ለመግለጽ ወዳለሁ ማለት ነው። ኢትዮጵያ ስናየው በጦርነት በስደት እርስ በርስ መዋጋት ቤት ንብረት በማውደም ምን በብዙ ነገሮች ለ8 ዓመት ነው እንግዲህ አብይ ከወጣ በጣም በስቃይ ሰዎች የተዘቀዘቁበት ዘቅዝቀው የተገረፉበት የተገደሉበት የእናት ወድ በጩቤ ተቀዶ ልጁን አሳቅፈው የሞቱበት ብዙ አሰቃቂ ይሆንለም የሴት ልጅ ቆዳን የቆረጡ ጡት ራሱ የቆረጡ ናቸው። ባብሳት በድሮ በሚሊግ ተቆረጠ ብሎ የሚያወሩት ውሸት ትርክቱ ቀርቶ በቅርቡ ባንዲት ወጣት ፋኖ ላይ ቆዳ ላይ ታቱ ፋኖ ምላ ስላለ ቆዳን የቆረጡ ጨካኝ ህዝብ የተፈጠረበት ነው ትውልድ ማለት ነው። ነገር ግን ኢትዮጵያኖችን በሙሉ ይሄ አይወክልም፣ የማንኛውንም ዘር አይወክልም። ኢትዮጵያኖች አክባሪዎች፣ ሃይማኖተኞች፣ ሌላው አዲስ ለመጣ እንግዳ ተቀባይ ማን ምንድነው ዘር ምንድነው ሃይማኖት ብሎ የማያቅ አገር ነበር። ከዚህ ፊት እናቀው ሁላችንም በነድሜም ከነፊት ያሉት አሁንም ያላችሁት በቅርቡ ማለት ነው። ነገር ግን ከጥንት ከ30 አመት በፊት የተጠነሰሰው ጥንስስ አሁን እየፈላ ነው ያለው። በዘር በክልል በስግብግብነት ምክንያት ሰዎች እኔ ከሞት ሰርዶ አይብቀል የሚል የአብይ አይነት ሰዎች ሳናቅ በድንገት ብቅ እያሉ የኢትዮጵያን ህዝብ ያመሱበት ዘመን ነው። የለቅሶ ዘመን ነው። የሀዘን ዘመን ነው። የችግር ዘመን ነው። አዲስ አበባን በተለያየ መብራትና አስፋልት ሲያብረቀርቁ እዛ ላይ የነበሩት አትሊስት ከበልተው ጋደም ብለው ልጆቻቸውን ትምህርት ቤት ልከው ወይንም ቡናቸውን እየጠጡ ቢቸገሩ የሚኖሩበት ሰዎችን ገፍቶ አባሮ ጫካ ወርውሮ እናት ልጇን ጅብ ከጇ ላይ እስከሚጥል ድረስ ሰምታችኋል ሁላችሁም እስከሚበላ ድረስ ያረገ የጭካኔ መንፈስ የሞላበት 8 ዓመት ነው። የአዲስ አበባ ከተማን ለማዋብ ለራስ ሳይሆን ሌሎች ለአረብ የአረብ ቅጥረኛ በመሆን የአረብ ተላላኪ በመሆን አሱበው እቻትና አዲስ አበባ ብለው መተው እንዲዝናኑበት የሚያደርግ እንጂ እነተኛ የኢትዮጵያን ህይወት ወይንም የሚቀይር አላየንም። በስምንት ዓመት ውስጥ የቱ ኢንዱስትሪ ነው የተከፈተው? የቱን እርሻ መሳሪያ መጥቶ ህዝቡ እንደልቡ እየበላ የጠጣው? ዶክተሮቻችን ደሞዝ ተጨምሮላቸው ደስ ብሏቸው ተመችቷቸው በሽተኞች ያከሙበት፣ አስተማሪዎችም ያላቸውን እውቀት ለአስተማሪዎች የሰጡበት ጊዜ ነው ወይ? የተቸገሩ ከምግብ የተረፈ ከሬስቶራንት እየወሰዱ ማታ አስተማሪው ለቤተሰቡ የሚያበላው አጥቶ እየወሰደ ሲያበላ ያም እንዳይሰጥ የተከለከለ ከጭካኔ ጥግ ሬስቶራንቶች እንዳይሸጡ ለምስኪኑን ሰርቫይቭ እንኳን እንዳደረጉ የተረገበ ዘመን ነው። ስንቱን ልጥቀሰው። በአሁን ሰዓት በኢትዮጵያ ውስጥ ሰው ከመሆን አልፎ ወደ አውርነት እየተቀየረ ነው። በአዲስ አበባ ከተማ ወይ በሌሎቹ እየታገቱ ይሄን አምጣ በመንገድ ላይ በአዲስ አበባ ከተማ አንድን መኪና ለመውሰድ ብለው ሹፌሩን ወይንም ባለቤቱን ገሎ ቱቦ ከተው የሚወስዱበት ዘመን፣ ከቤት መውጣት ስናውቅ መመለሳችን እርግጠኛ ያልሆነበት ዘመን ነው። ይሄ 8 ዓመት በተለይ በዚህ በኦሮሚያ በትግራይ በአማራ ክልል ያለው ወጣትና እናት አባት ያለቁበት፣ እናት የምታነባበት አባት የሚያለቅስበት፣ ወጣት በመድፍም በጥይትም በቦምብም እግሩ ተቆርጦ ቁጭ ብሎ ወይ አከለስም ኩል ሆኖ ምንም ሳገኝ ሞቱን የሚመኝ ካለቁት ውጭ ማለት ነው። ይህ 8 ዓመት አረ ለመሆኑ መቼ ነው የሚቆመው? ይህ የሁሉም ቤት ያንኳኳ ነው። ባለፈው በትግራይ በኩል የነበረውን ጦርነት አብይን በመደገፍ የተነሳው ሁሉ ዛሬ በራሱ ደርሷል። በትግራይ ቲፒኤልኤፍን ለማብደም ሌሎችን አስተባብሮ እነኛም ደግሞ ወታደርን ጨፈጨፉ ተብሎ ምክንያት አዘጋጅተው የተደረገበትን ሁኔታ አይተናል። ግን ነገሩ ሌላ ነው። ያ ጦርነት አበቃ ሲባል ወደ አማራው ዞሮ የታጠቆን አስታጥቆ ሽርቱን ትጥቁን አስፈትቼ ገልፈዋለሁ ብሎ ለመጨፍጨፍ እንደገና ሲነሳ ፋኖ የሚል የጀግኖች ጀግና ጣላንን ያንበረከከ ከጥንት የመጣው ወኔ ተቀስቅሶ ዛሬ ሱሪ ከመፍታት ማስፈታት ደርሶ ራሱን እያስተዳደረበት ጥግ የደረሰበት ጊዜ ኢትዮጵያዊነትን አረንጓዴ ቢጫ ቀይን የሚያወለበል በዛ ክፍል የነበረው ዛሬ ግን ምን ሆነ? ኢትዮጵያዊነት አማራነትን በማለት የተነሳበት ከመሞት ከመጥፋት ህልውና ትግል የተጀመረበትና ዛሬ ከምንም በላይ ከፍ ብሎ እየተከላከለ እናቱን እህቱን አባቱን ንብረቱን እርሻውን በቃ ከለመሞት ተከላክሎ በዛች በሶስት ዓመት ነው በአራት ዓመት እዚህ ደረጃ ፋኖ የደረሰበት ሁላችን ነው የምናውቀው። ወደ ትግራይ ስንሄድ ደግሞ እንደምታውቁት የትግራይ ወጣቶች ያለቁበት ሌላውም አካል ኑሮ በጣም አስቀያሚ የሆነው የማናውቀው የምታውቁት ሌሎች የሚናገሩትን ሳንሰማ የትግራይ ህዝብ በኢህአደግ ጊዜም እንደዚሁ እንደ ማንኛውም ኢትዮጵያዊ ተቸግሮ የኖረ መሆኑ ሁላችን ማወቅ አለባቸው። ጥቂቶች ግን አሁንም ያሉት በተለይ አብይ አሁን በአይን ያወጣ ነው። ይህን ያወጣ ብልጽግና ራሱን ሊያበለጽግ የተነሳ ነው። ሃይማኖት አያውቅ ምን አያውቅ፣ ግን ዘር ባዘር የማጣላትና የማደባደብ ሁኔታ ነው ያለው የሆነበት ነው። አዲስ አበባ ኡኡ እየተባለ ቤቶች እየፈረሱ አባወራች ራሳቸውን እያነቁ ልጆች ቤተሰቤን ባለቤት የልጅን እጅ ከምል ለጅብ ከማስበላይና እኔ እያሉ እየታነቁ የሞት አሁንም በጣም የሚገርማችሁ ነገር ብዙ ብዙ ታሪክ አለው። በተለይ የቤቱ ጉዳይ አስፈርሰው ሌላ ቦታ ሰጥተው እንደገና የሚያስፈርሱ ሶስተኛ ድረስ የሚያስፈርሱ የግፍግፍ ምንም ጭካኔ ምንም የለ በላይ ብቻ ማፍረስ ነው። ሰውነት የሌለው መንግስት መሆኑ ነው። ይህብይ በጣም አስቀያሚ በዓለም ደረጃ የሚወገዝና የእውነት ነው ምላቸው የሰውን ለማጥፋት የተነሳ ነው ትልቅ አውሬ ነው ብዬ ነው የምቀምተው። እና እንደዚህ አይነቱ ነ 8 ዓመት ብዙ ነገሮችን አይተናል። ብዙ ነገሮች ንብረት ጠፍቷል፣ ሰው ጠፍቷል። በአማራውም በኦሮሚያም ክልል በአሁን ሰዓት የምትው ብዙዎች አንዳንድ ጊዜ የተሳሳተ ነገር አለ። ኦሮሞያ ጠቅላላ የኦሮሞ ህዝብ ከኢትዮጵያ ህዝብ የሚለይበት የለም። የትግራይ ውስጥ ከኢትዮጵያ የአማራ ህዝብ የጉራጌው የወላይታም ሁሉም የሚኖር ነው አይደለም? ከዚህ ፊት የምናውቀው በባስ በእግር በፈረስ ማንም ሰው ተነስቶ ወደ ጅማ ከዛ ከድሬዳዋ እኔ ከድሬዳዋ ጅማ ድረስ አዋሳ ድረስ ነበር እንግዲህ ፋሚሊ ያለን። ያ ሁሉ ስናይ ምንድን ነው አዲስ አበባን አቋር ስንሄድ እንዲህ መንገድ እንዲህ አለ እንዴ? የትን ቦታ ሄደን በልቶ ትንሽ የኪስ አውላኪ ነው የሚፈራው የነበረው መሰለኝ። እንደዛ ነው፣ ሌላ ምንም የለም። አሁን ግን በጣም አጠራጣሪ ነው። እንኳን እንደዚህ ከክፍለ ሀገር ከቦታ ቦታ መነቃነቅ፣ እዛ ያለንበት ቦታ ጠዋት ስትነሱ የምትዳብሱ ሰዎች ሳትኖሩ አትቀሩም አይደለም እንዴ? ይህ ሰቆቃ አስቀያሚ ኑሮ ነው በማንኛውም ዓለም ላይ ያልተደረገ። ይህ ግፍ አገር ሽቶ በትግራይም በኦሮሞም በአማራውም ክልል በፋኖም ትግሉ ይቀጥላል። አሁን አብይ የመጨረሻ ጣር ጮኸለን ነው ሆኖ ሁሉም ተግባብተው በአሁን ሰዓት ጥምረት አድርገዋል። አፋሩ ሶማሌው አጥምረት አርገው ይህ መንግስት ደውላችንም አይበጅም በጋራ ጥረን በጋራ ገመንግስቱን ወደፊት ምራትን ኢትዮጵያን እንመርስ ተብለው ግንባር ፈጠሩ። ጥሩ ነው አይደለም እንዴ? በመሃል ያለው ግርግዳ መፍረሱ አትሊስት አንዶነን እንሆነና ጦርነቱ መቆሙ እርስ በርስ አለመጋደሉ ትልቅ ነገር ነው። ትግራይ ካማራ አማራ ከኦሮሞ እንደዚህ ያሉ ከማለት በዛ ሁሉም ራሱን ታጥቆ ነፃ ለማውጣት የሚታገልበት ጋራ ሆኖ ሌላ ቀሪውን አገርን አስከብራል ሌላውን ቀሪውን በውይይት እንፈታለን ብሎ ማለቱ ትልቅ ነገር። ጦርነት በርስ በርስ የሚለው ቆሞ ዛሬ ፊታቸውን ወደ አቢ የመዞሩበት ሁኔታ ነው። አብዙዎች ይፈክራሉ በጣም የሚያስቅ ነገር ቢኖር ምንም አይበግረንም የፈለገው አይደለም የኦሮሞ ህዝብ በጠቅላላ እንደተነሳ ነው እናቀው ወደ ኋላ መጣበታለሁ። እና ኢትዮጵያኖች ነን አማራ ኦሮሞ ትግሬ ወላይታ አፋር ኢሳ አንድ ላይ ምን ነው ሁሉ ነገራችን ሼር አድርገን ነው ምንኖር አለም እንዴ? ከዚህኛው ጠፍሲ ሄድ ከዚህኛው ማር ከዚህ ማሽላው ብዙ ብዙ ነገር ምስኪኑን ገበሬ ነን እስቲ ሌላው ይቀር እስቲ ወደዛ ግቡና ይሄን ሁኔታ እንኳን የሚያቅ ነገር የለም አለም እንዴ? እንደ አይነት ውስጥ ሆነን ጥቂ ሰዎች አብይና ያቢ አብይ ራሱ የኦሮሞ እንደ ሸኔ አድርጎ ያስቀመጣቸዋል በየቦታው አሁን የሚገሉት አማራውን ለማጣላት የሚያደርገዋል እንደዛ ነው። ነገር ግን ሁሉ ነገር ተቀይሮ ዛሬ ህብረት አድርገው አቢ ሱሪ አስፈታለው ቀበቶ አስፈታለው ብለ ያለው አልቻለም እየተጠቃ በአሁን ሰዓት በየቦታው በተለበፋን ነው በየዙራው ያዘ ነው አፋርም በሶስት ወረዳ እየገፋ ነው ሌሎችም እንደዚሁ። አሁን በትግራይ ውስጥ ያለውን ችግር ታጋላችሁ አሁን ጦርነት ጀምሯል ያለውን ስለተቀለበሰበት በድሮን ነው መመታ ሰማያዊ እኛ ነው ብሎ ሲያሽቃብጡ የነበሩት በሰማይ ላይ ዛሬ ግን እንደነሱ ህዝብ ላይ ስለ ድሮን በአዲስ አበባና በሌሎች ሀገሮች ሁላችሁ ሰምታችኋል። ይሄን ብል በደጋግም እንግዲህ ለቀባሪው አረዱስ ነው የሚባለው እንደዛ ነው። ሰማያዊ እኛ ነው ድሮን አለን ምን አለን አረብ ኢሚሬት ቅጥረኛ ነው አብይ ታቃላችኋል የሱዳንን ተቃዋሚ ፓርቲ በሀገራችን እያሰለጠነ እነሱም አሁን ኢትዮጵያን እየወጉ ነው አሁን በአሁን ሰዓት። እና ድሮን አለን ብሎ ከዛ የዛሬ 8 ዓመት የምታዩት አቢ ፊትና አሁን እንኳን አነጋገሩና ፊቱ ተቀይሯል። በጣም እኮ የሚገርም ነው። እንዲህ አንዳንድ ጊዜ ትዝ ይላችኋል ያኔ ትልቅ ሰላማዊ ሰልፍ ሆኖ ቦምብ ተወርሎበት ሰዎች ራሳቸውን መስዋዕት አድርገው ያዳኑትን እና ያን የሚነገረውና በቤተ መንግስት ውስጥ አስሮት የነበረበት ያደግ በዛን ጊዜ ነበር ሴኩሪቲዎች አስቀምጦት ድምፁ ጠፍቶ ጸጥ ብሎ አንገቱን ኩሽሽ ብሎ እና አሁን ያለውን ሁኔታ ተመልከቱ እስቲ። በሀገራችን ብቻ መሰላችሁ በዙሪያችን በሶማሌ በሱዳን በኤርትራ እነኛ ሀገሮች ላይ እንኳን ያለውን የውጭ ዲፕሎማሲ አፈር አብልቶ ዛሬ በካይሮ ውስጥ እነኛ ተሰብስበው ቁጭ ብሏል። ወሳኝ ለመስጠት በቀይ ባህር በኩልና በዚህ በምኑ ያለውን ሁኔታ ለመቆጣጠር ከዚህ እንኳን ርቋል። በዓለም በጎረቤት እንኳን እየተጠላ ነው እና ያለውን ሰማይ ነው ያለውን በሰሞኑ ታያላችሁ። ታርጌት የሚመቱ ቀን በሰው ላይ እንዳይደርስ እንዳይሸበራገው ማታ ማታ እየሄዱ ቁጭ ቁጭ ቁጭ ያረጉበት በጣም የሚያስደነግጠው ደብረዘይት በኢትዮጵያ ታሪክ ውስጥ ደብረዘይት ውስጥ እንንጃርስ ወራሰቱ ጋለው አላቀም በሰው ተጣልቶ አላቀም እንጂ በታሪክ ያየራልና የደብረዘይት በጠላት ቀርቶ እንዲሁ ባንዳን ነገር እንኳን ምንም ጭምጭምታ ምንም የማይደብ አካባቢው ጭራሽ የሚያስፈራ ነገር ሆኖ ይያለ እንደዛ ለማመገር ባለው ጀርናሉ እዛ ቤቱ ላይ ሄደው በሌሊት የደብረዘይት ካንድ ሙለ 3 ጊዜ ተመታ በድሮን በጃችንን ሁሉ በጃችን ምንም ችግር የለም ያለው አቢ ከዛም ባሻገር አዲስ አበባ ታርጌትስ ይሄ መሳሪያ ያለበትን ቦታ በማለት እንዲሁም ደግሞ በሰመራ ሄዶ ታርጌት መጥቶ ሰው ንጹሃን እንኳን እንዳው በዛ ካቢካሉን ፐርፐዝሊ ታርጌት እየነጠለ የሚመታ ነው። ያቢ ድሮን ግን ገበሬውን፣ ከተማውን፣ ቤተክርስቲያኑን፣ መስጊዱን፣ እናት አባት የሚገርም ሁኔታ ነው በዛ የሚጨፈጭፍ ነው። በአሁን ሰዓት ግን አቢ ከውስጥ ከትግራይ ከአማራም ከኦሮሞ ከሌሎቹ ጋር እኔ ዋጋለሁ። የገዛ ሰው በጣም የሚገርም ነው። የገዛ ወገኑን የጦር ኃይል አሰልፎ የሚወጋ ምንድን ነው? ችግር ካለ በድርድር ድርድር ማለት ምንድን ነው? መስማማት። አብይ ኬት እንደመጣ ራሱን መገመት መገምገም ያስፈልጋል። ምክንያቱም ከዚህ ፊት ያሉትንም መሪዎች በኢትዮጵያም ሆነ በዓለም ላይ ቋሚ አይደለም። እንደው ቢያጣ ባይጣ እንኳን አርጅቶ ሊሞት ይችላል ወይ ወደዛ እንዲህ አንገቱን ይዞ የሚያወጣት ይኖራል የገዛው ግሩፕ ውስጥ። ነገር ግን የሰው ልጅ ደም እንደ ጎርፍ አካሂዶ በሰላም መቀመጥ የሚችል ይመስላችኋል? አሁን የሚናገረው የሚቅበዘበዘው የሰው ደም ነው። እስኮ ለማ መገርሳም እኮ ይኸው ብዙዎች አብሮት የነበሩት ጥሎት ወጥቷል። እስቲ እውነት ኦሮሞን ይወክላል አብይ? እስቲ ንገር ነው። ምክንያት ብዙ ምክንያቶች አሉ። ለማ መገርሳ ያወጡበት ሌሎችም እነ ጆሃርም አሁን ጆሃር ወደሱ እየተመለሰ ነው የሚል ወሬ አለ። እስቲ ወደፊት እናጠራለን። እነሱም የእሱን ሁኔታ ተው ብለው ተመልሰው ወጥተው መጽሐፍ እያሳተው በየአሜሪካ ነው በየምናም የሚዞሩት አሉ። እነሱ እንኳን አልተመቻቸው። ግን በአሁን ሰዓት በኢትዮጵያ ውስጥ ያለው ሰላም በጣም አስጊና አስፈሪ። እግዚአብሔር ወደ ሰላም መልሶ ሁሉን በሰላም በጠረጴዛ ዙሪያ የሚወስድበት መንገድ። ነገር ግን አብይ ለሰላም በሩ ዝግ ነው፣ አፉ እንጂ ዝግ ነው። አብይ የተናገረውን አንድ ነገር አይፈጽምም ፍጹም። ዛሬ በትግራይ የሚደረገው ሙሉ ጦሩን ይዞ ወደ መቀሌ ገብቷል እያሉ የእሱ ሚዲያ እንትኖች ይናገራሉ። ነገር ግን መቀሌን በአንድ በኩል መክፈት ሌሎች ሲናገሩ በተለይ በዚህ በጦር ሙያ ላይ ያላቸው ሰተት ብሎ ገብቶ እንዴት ነው የሚወጣው? ዙሪያን ራይሽን ምን አይገኝም። ከዚህ ፊትም እንደዚህ ሆኖ ነው ገብቶ ወዲያውኑ ያለውን ታንኩን ከዚህ ሊወጋበት ይመለው ታንኩን ሰጥቶ ይወጣው እና እዚህ ደብረ ብርሃን ደርሶ እንደተመለሱ ታውቃላችሁ አይደል እንዴ? ሁላችንም እናቅ ነው ስንት መስዋዕትነት አባትና ልጅ የሞተበት። በእውነቴ ነው የምለው ይሄ ነገር የማይሆን ነው። እና ሰባቱ ጥምረቶች እሱ የሚፈነድቀው መቀሌ ገብቷል። የእነሱ ወገን የነበሩት አማራውንም የኢትዮጵያን ሕዝብ ሲያስደበድቡ ሲያስገድሉ የነበሩትም አሁን ከአብይ ጎን ሆነው አብረው የገዛ ወገኖቻቸውን እየተዋጉ ነው። በጣም የሚያሳዝን ነው፣ በጣም የሚያሳዝን ነው። እና በአሁኑ ሰዓት አብይ ከውስጥም ሆነ ከውጭ በሶማሌ፣ በሱዳን፣ ኤርትራና ግብጽ አንድ ሆነ ውይይት አላቸው ዛሬ በካይሮ። አብይ አልተደገም አልተጋበዘም። የውጭና የውስጡ ያለው ማን ነው? አረብ ኢሚሬት ድሮን ገንዘብ እየሰጠ ከዛ ከሱዳኑ ተቃዋሚ ፓርቲ ጋር እያገዘ እንዲኖር ያደረገ ነው። አብይ ለኢትዮጵያ ህዝብ ሳይሆን የሚሰማው የአረብን በተለይ የአረብችን የአረብን ተላላኪ ከመሆን ውጪ ለኢትዮጵያ የቆሙ እስቲ ንገሩኝ። ድንበር ከሆነ ሱዳን ድንበር እኮ ይዛለች ለመጀመሪያ ጊዜ በማንኛውም ታሪክ ኢትዮጵያ ድንበር ተይዞ ያውቃል? አያውቅም። ግን የሚያሳዝነው እያገተ የሚወስዳቸው በዱላ በአዲስ አበባ ከተማ በሌላ ቦታ እያሯሯጠ የሚወስዳቸው ህፃን ወጣቶች እያማገደ እጃቸውን ለመስጠት እንኳን እድል ካላገኙ ተኩስ ጦርነት ክፉ ነው። ቀድሞ ብቻቸው ማውጣቸው እንዴት እንደሆነ እንጃ እኔ ጦርነት አላቀም ግን ያን እድል ሳያገኙ የሞቱት የሚያሳዝነው እጃቸው ነው የሰጡ በጥሩ ሁኔታ እነሱ ምልቱን በልተው አብረገው አስቀምጧቸዋል እንደላው ይሄ ለረሽነ ግደል የለም ኢትዮጵያዊ ናቸው ያ የታወቀ ነው እና በአሁን ሰዓት ጥምሩ በአፋርም በሌላም ቦታ በድሮን እየታገዘ ነገ ምን እንደሚመጣ አናውቅም ሚቀጥሉ አምስት ቀናት ውስጥ ምን እንደሚፈጠር አናውቅም ወይ ሰላም ይፈጠራል ወይ ይበለጣ ይመጣል ፋኖም በየቦታው በጎንደር በጎጃም በሸዋም እየማረከ ይቦታ ያስለቀቀ ወደፊት እየገፋ እየመጣ ነው ስለዚህ የኛ በአሁን ሰዓት ማየው ያቢ መንግስት ያበቃለት መሆኑ ነው ለምሳሌ በእረቻ ዛሬ በእረቻ ውስጥ በአብይና በሽመለስ አብዲሳ ላይ ተቃውሞ እየተደረገ ነው ያለው እኛ አማራ እንወዳለን ትግሬ እንወዳለን እኛ አንድ ኢትዮጵያዊ ነን በሚል መልኩ በዚህ በእረቻ ላይ ያልተጠበቀ ነገሮች መጥቷል እና ሌላም ቦታ እንደዚህ ነው ነገር ግን ይህ ወጣት አሁንም እየታገለ ነው ቄሮ ተነስተዋል በአሁን ሰዓት ቄሮ በዛን ጊዜ ነበረው ከአማራው ጋር ከምን ጋር እየታገለ ነበረው አሁንም ተነስተዋል ቄሮም ሌሎችም የአብይን እድሜ ማሳጠር ኢትዮጵያን ማዳን በሚል መልኩ ነው አንዳንዶቹ እባካቸው አብይን አድኖ ብለው እነኝ የታወቁ አክተሮች የሚያለቅሱትን ተዋቸው እርግጠኝነት የሚያስፈልገው ምንድን ነው በኢትዮጵያዊነት ቆሞ ሁሉም በሰላም ህብረቱ ያው ጦርነት ስለሆነ እንጂ በሰላም ቢሆን ጥሩ ነው አይደል ጦርነት ትደግፋላችሁ አንድ ክፍል ግን የግድ ሲመጣ ሰርቫይቭ እንደ ያለ ጦርነት ቋብ ያቅም እሾክም በሾክ ነው አይደል እንዴ ስለዚህ ይሄ ነገር እየተካሄደ ነው ወገኖቼ ሁላችሁም ታቁታላችሁ ነገር ግን ዋናው የሚያስፈልገን በአሁን ሰዓት ያብየ ሰማዩ ምን የምድሩ እየጠበበበት ነው ያለው በተንደርድሮ ሄዶ መቀሌ ለመግባት ነው ገብቷል ግን መውጫውን አልገባም ግን ዙሪያውን ቢኖርም ከዛ በኋላ መውጫው በጣም ይጠበበታል የሚያሳዝነን የሚያልቁ ሰዎች ናቸው አለም ለሁላችንም መተው ነው ብዙዎች አሁን ጦርነት ለምን ያስፈልጋል የሚያልቅ ነው ብላችሁ አሁን ትምጮዋሉ ባለፈው በለው በቃ ይያሉ የሚናገሩም አሉ ግን በሰሜኑ በመስራቁ በደቡብ በመራብ ምንም አይነት በኢትዮጵያ ውስጥ የሰው ልጅ ሰላም ሆኖ የሚያርሶ አርሶ ትምህርት ቤት የሚሄደው ትምህርት ቤት ነው ስራ የሚሰራውን ሰርቶ ጥምቀትን አመት ባለን በጋር አክብሮ ወዴት ሄዳለ ይሄ ድንበር ነው ሳሉ ኢትዮጵያ ውስጥ እንደልቡ ተመላልሶ ከኢትዮጵያ ሲወጣ ነው ፓስፖርት የሚያስፈልጋል እንዴ እጎ የሚኖረውን ዘመን ያምጣልን ብለን የምንጸልይበትና ወደ እግዚአብሔር የምንጮህበት ዘመን ነው ሌሎቻችን ደግሞ እንደዚሁም ደግሞ ያለውን እውነታ ከመናገርና ከመደገፍ ወደ ኋላ አለማለት ምክንያቱም ነግበኔ ነው ሁላችንም እናቆ ነው ሌላው አብይን ተሸከሙ የሚዞሩ ካሉ በጣም እናስናለን መጥፎ ምርጫ ነው አንድ ሰው የራሱ ምርጫ ይኖራል ችግር የለውም ግን የሰው ደም የሚያፈስን ተወታደር ነው አሁን አካለ ስንኩላ ነው በፋኖም አለ በሌሎችም አለ እኮ ይህ ሁሉ ለምን ይሆናል ዋናው ጠንሳሹና ኢምቢባይ በቃ ያለ ጦርነት መፍትሄ ማያቅ እኔ እኮ ድሮ ሰምቼ ነበር ወታደር የሚመራው ለመንግስቱ ኃይለ ማርያም አሉ በቃ ኪትኪቱ ነው በሳንጃ ያለሚል ፎክር እንጂ ድርድር ነገር የለም መሳሪያ ብቻ አሁንም ይሄ ወታደር ነበር አለ ሻለቃ ነው አስራ አለቃ እና ዶክተር እንኳን አይደለም የታወቀን ሁላችንም እናቀው ነው በጦርነት ብቻ የሚያረግን የሚያሳዝነው ከየት መጣ ከየት ህዝብ እንደመረጠው ወይንም ሌሎች አሳልፈው ይስጣታል አብይ በቃ ይመራል እግዚአብሔርን ፈሪ ነው ብሎ የሚናገሩም ነበሩ ግን ይህ አልሆነም ስለዚህ ሁላችንም በጸሎት ማገዝ ነው ኢትዮጵያን ለዘላለም ትኑር ሁላችንም በተለይ በቫንኩቨር ምንኖር ሁላችንም በሰላም በፍቅር በአንድነት ሁሉም በየፊናው እየሄደ እርስ በርስ መጠላላት ሳይ አይኖርም የለም እንዳው ፍለፊት ሆኖ አብሮ ምንኖር ብዙን ጊዜ እዚህ ዘፋኞችን ማመጣቻሉ አንድ ሁለት ጊዜ ሌሎችን ማመጣዋል ማንንም አንተ ማን በጥቃላ ኤርትራ ወንድሞችና ኢትዮጵያኖች አንድ ላይ በቃ ዘፋኝ መጥቶ አብሮ ይደሰታል አመት ባለም ነበር እና ይሄ መሆን አለበት። ይሄ ብቻ ነው የሚያዋጣን። ሰላም ነው የሚያዋጣው። ሰላም ነው የሚያዋጣው። ስለዚህ አድማጮቻ የኔ ሐሳብ ነው ይሄ። ሁላችሁም የራሳችሁን ሐሳብ በትናገሩ ደግፋችኋለሁ። ገብታችሁ ደግሞ የራሳችሁን ሐሳብ መስጠት እኔም ሐሳብ አለኝ ብላችሁ ከኔ በተቃራኒ የምትናገሩ ካለ መድረኩ ክፍት ነው። ማንንም ይሁን ማንንም መጥቶ የመናገር መብት አለው። ግን በግለሰብ በተለይ በኮሚኒቲያችን ውስጥ ግለሰብን ስም እየጠሩ ግለሰቦችን የማኳሰስ ይሄን ማለት አይፈቀድም። ምክንያቱም ህይወት ነው። በዚህ በኮሚኒቲያችን ውስጥ በጠቅላላ እንጀራን ከሆነ ይጋል እንጂ አንድ ግለሰብ እንደዚህ አድርጎ ሆነ እንደዚህ አይ ይሄ በዛ በፍርድ ቤትና ቀበሌም ካለ ቀበሌው ይጣጣ እንጂ ግለሰቦችን የመስደቢያና ግለሰቦችን የማንጓጠጫ ግለሰቦችን አውጥቶ የማንጠርጥሪያ ነገር በዚህ በከተማችን በኔ ሬዲዮ ማለት ነው አይሰራም። ሌሎች ጋር ይሄን ነገር የሚያደርጉ ካሉ ሄዶ መሳተፍ ይችላሉ። ስለዚህ ከኔ ጋር ሁኑ። እንግዲህ አሁን የሚቀጥለው አፍሪካ ማማና አንዳንድ የኮሚኒቲያችን ኢንፎርሜሽን ዛሬም በአንድ ቤተክርስቲያን ሄጄ ነበረ። ስለዛ ቤተክርስቲያናችን ዜና አሰማችኋለሁ ጠቅላላ ሁኔታውን። ከዛ ፊት አንድ ሙዚቃ ጀባ ልበላችሁ። ከሙዚቃው በፊት ግን የዚህ ስቱዲዮ ማስታወቂያ አለ። እሱን አስምቼ ወደ ሙዚቃው ሄድና ተመልሼ እመጣለሁ። የዛሬ አስተያየት ይሄ ነው። እናንተም ሐሳብ ካላችሁ ደውላችሁ 604-600-4657 ሐሳባችሁን ግለጹልኝ። ምንም ብትናገሩኝ ምንም እንትን አይለኝም። ስለዚህ እንሆ ወርቁ አያሌው ነኝ። ማስታወቂያ ከዛ ሙዚቃ።
1: If the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 4.

አድማጮቻችን፣ አሁን የሚጀምረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: አድማጮቻችን ማማ አፍሪካ ከ745 እስከ 8 ድረስ እናዘጋጀውናል። ከየትም ትንሽ አንድ 5 ደቂቃ ጨመር አድርገን እናረጋለን። ይሄ ደግሞ አፍሪካኖችን ሙዚቃ ኢትዮጵያኖች ደን አፍሪካኖች ሙዚቃ ደግሞ ማቅረብ ግድ ነው ማለትም ፍላጎትም ሁሉም ነገር አለን አፍሪካናን። ስለዚህ ይሄ ነው። አሁን እንግዲህ በመቀጠል ካንድ ሁለት ማስተዋቂያ በኋላ Drum of Freedom በሚለው የአፍሪካ Power African Soul Song እንጫወታለን። ከዛ በፊት ግን አንድ ሁለት ማስተዋቂያዎች አሉን። የዚህ ስቴሽን ማስተዋቂያዎች ሁልጊዜ ይኖሩናል። ያናሰማለው አፍሪካ ማማ ካንድ ሙዚቃ በኋላ እንጨርስና ወደ ማስተዋቂያችን በከተማችን ምን እንደተካሄደ አንዳንድ ነገሮችንና ዋናው የዘፈን ሙዚቃ ድርደራን ጀምራለን። ካማርኛ እስከ ሁሉም የተቻለንን ያህል ሙዚቃና ጫውታል ማለት ነው። ከኔ ጋር ሁኑ፣ ተመልሼ እመጣለሁ ከዚህ ከሁለት ማስተዋቂያና አንድ የአፍሪካ ሙዚቃ በኋላ። ወደ
1: You're listening to CITR 101.9 broadcasting from UBC's Point Grey campus located on the traditional unceded Coast Salish territory of the Hunkaminam speaking Musqueam people.

አድማጮቻችን ተመልሼ መጥቻለሁ። አፍሪካ ማማ በየሳምንቱ ከ7:45 to 8 ድረስ የሚደረገውን ዝግጅት ጨርሰናል። አሁን ወደ ዋናችን የሚቀሩን አንድ ሁለት ፕሮግራም ነው። እሱም ደግሞ የማስተዋወቂያና በአካባቢያችን አንዳንድ ነገሮች የተካሄዱ ካሉ እነሱን ማስተዋወቅና ከዛ የመዝናኛ ፕሮግራማችን ይሆናል። እስከናንደር የተለያዩ ሙዚቃዎችን አቅርብላችኋለሁ። ምክንያቱም ይህ ሬዲዮ ኢንፎርሜሽን ኤንድ ኢንተርቴንመንት በማለት ነው የሚታወቀው። ሁሉም የራሱን አላማ አለው ማለት ነው። ስለዚህ በመጀመሪያ እንግዲህ በአሁን ሰዓት በየሲቲው ቦታ ብዙ ምርጫዎች እየተካሄዱ ነው። ብዙ ውድድሮች አሉ። በቫንኮርም፣ በበርነቢም፣ በኒውዌስትሚኒስተር በሞላው እየተካሄደ ነውና አሁን ሰዓት እንደምታውቁት በዚህ ከኛው አብራክ የወጣው በረከት ከበደ በኒውዌስትሚኒስተር ያው እየተወዳደረ ስላለ ሁላችን በተለይ ኒውዌስትሚኒስተር መትኖሩ ከበረከት ከበደን በ17 ነው። አሁን ግን ምርጫው በየኦንላይን እየተደረገ ነው። ማረክ ትችላላችሁ በዚህ በኔ ባለውበት ቫንኮቨር ከተማ ከዛሬ ከሶስት ጀምሮ እስከ ተወሰነ ቀን ድረስ ኦንላይን በየቤታችሁ ይመጣል። የምትመርጡበት ካርድ ኦንላይን ማረክ ትችላላችሁ። አለዛ ደግሞ በ17 ይሄዳችሁ በየቦታው መምረጥ ትችላላችሁ። ከበደ እንትና በረከት ከበደ የምናቀው ነው። በጣም ብለክ ኮሚኒቲ ብዙ ነገር እየሰራ ነው። ወደፊትም ይሰራል ብለን ገምታለን እና በጣም ደስ የሚል ነው። ለመጪው ትውልድ አርአያ የሚሆን ነው። እንደዚህ ምርጫ ላይ የሚሳተፉ በፖለቲካውም እንዲሁ በሌላ ብዙ ነገሮች አርአያ የሚሰጥ ወንድማችን ነው። ምሳሌም ሊሆን ይችላል። ምክንያቱም ከሱ መስማት ይችላልላችሁ። አንድ ጊዜ ፕሮግራሙን አሰማችኋለሁ እንዴት እንደተነሳ። ባለፈው ፈንድሬዚንግ አድርገን ነበርና እዛ ላይ ለዚህ ለምን እንደተነሳ ምክንያቱም አንዳንድ ነገሮችን እንዴት አይስተካከልም ብሎ ተነሳ ቁጥር ለምን አንተሳ ፓርቲሲፔት አታረግም ብለውት አሁን በየቦታው የዩኒቨርሲቲ ሜሩ ሌሎችም አብረውት እየደገፉት እየዞሩ ነው። ታዲያ እኛ ኢትዮጵያኖችስ ምን ያደርግነው? አፍሪካኖችንስ መቀስቀስ ያስፈልጋል። በተለይ ዩኒቨርሲቲ ላይ ከበረከትን ቮት አርጉ፣ ሰዎችንም አናግሩ። ምን ያህል ለኮሚኒቲው ሁሉም ለሱ ቢመረጥ ለኒው ሚኒስተር ጥሩ ጥቅም እንዳለው ባክግራውንድንም አጥንታችሁ እሱንም ደውላችሁ መጠየቅ ትችላላችሁ። ያለውን ችሎታ እውቀቱንም በጣም እኔ በጣም የምተማመንበት ነው፣ በራሴ ነው። ምክንያቱም ብዙ ቦታዎችን ብዙ የሚረዳ ነው። ኢትዮጵያኖችን በዚህ በባሳ አካባቢ ብዙዎች የምታውቁት አለ የሚረዳ ወንድማችንና እያንዳንዳችን መቆም አለብን። ምክንያቱም ዛሬ ለሱ ከተነሳል ሌላው ደግሞ እንዲሁ ይነሳል። መደጋገፍ አለብን፣ ሁላችንም ማንኛውም መደጋገፍ አለብን። ይሄ ነገር ስራ ነው፣ ኃላፊነት ነው እንጂ ወይ ቢዝነስ አይደለም። ስለዚህ እስቲ ፖለቲካውን አምስቲ ንግባ ሁላችንም በቃ ሄደን ከአንዳንዱ ጋር ከመጠጋት የራሳችን ጋር የራሳችን ቋንቋ የራሳችንን ባህል የሚያውቅ ልንም ደስ እናዝንም የሚያውቅ እኛ የእኛን ሀዘንና የነጮችን ሀዘን ብታዩ የተለየ ነው፣ ደስታውም እንደዛ ነው። ስለዚህ እንደዛ ይሻላል የሚለው በረከትን እንግዲህ በ17 ድረስ ሁላችሁም እንትላለን። አንድ ጊዜ ብቻ ነው መሰለኝ ያለኝ። ከዚህ የሚቀጥለው ቅዳሜ በተቻላችሁ መጠን አሁን ከአሁን ጀምሮ ፖስት አድርጉ ለኒው ሚኒስተር አካባቢ ላሉት፣ እንዲሁም በረከትን ፎቶ ልትሸር ልናደርግ ይችላል። እኔም ፖስት ማድረግ ጀምራለሁ። ሁላችሁም አድርገው በዩቱብ ቲክታክም በፈለጋችሁ እንድታደርጉ በዚህ አጋጣሚ በእኔም በኩል ጠይቃለሁኝ። ያው በእውነት ትልቅ ነገር ነው። ሌላ ደግሞ ዛሬ ግሸን ደብረ ክብረ ቅዱስ ማርያም ቤተክርስቲያን ያው ያ በየአመቱ የሚወጣ ነው። ግሸን ሄደን ነበረ፣ ተሄጄ ነበረ። በጣም በጣም በሚደንቅ ሁኔታ ፕሮግራሙ በጥሩ ሁኔታ ተላልፈዋል። ብዙ ሰዎች መጥተዋል። በተቻለ መጠን ሁሉን ነገር ብዙ ነገሮችን አድርገዋል። በጣም መስተንግዳቸው ይሄ ነው የሚባል ነገር የለም። ትምህርትም ሰበካም ለረጅም ጊዜ ለመጀመሪያ ጊዜ ነው ቅዳሴን ረጅም ጊዜ ቆሜ ያሳለፍኩት እና በተለይ አባታችን ሲናገሩ ይህ የማርያም እንትን ቅዳሴ ረዘም ይላል በሚል ነው። ወዳም በእውነት በጣም ጥሩ ሁኔታ ነው። ሁላችንም እንግዲህ ያው እኔ ብዙ ጊዜ እሁድ ሬዲዮ ስለምሰራ ከዚህ በፊት አሁን አስቀይሬው ነው ለዚሁም ፐርፐዝ። ምክንያቱም አንዳንድ ጊዜ ኮሚኒቲ ውስጥ እንጌጅ ማድረግ ያስፈልገናል።
በቤተ ክርስቲያኑም ሆነ በሌላም በኮሚኒቲው እስከ 7 ወፊት ያሉ ነገሮችን መሳተፍ ይችላል። ከስ እንግዲህ ቀዳሚው ለሁም ማስተጋነው እዛ ግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን ነበርኩኝ። በጣም እናመሰግናቸዋለን። በጣም በጣም ያሉት አባላቶች እየተሳተፉ ነው። እንዲም ደግሞ ከመዳናለም ወገኖች ከለፉት ትንሽ ግጭት የነበረው ታርቀው ገብተዋል። በጣም በጣም ደስ የሚል ነው። እና ብዙዎች ሁለሱ ሁሉም ጋር ሰላም ቢሆንና ፍቅር ቢሆን እንመርጣለን። እና በሄ በአንድነት ይቀጥል ብለን እንላለን። ወርቋያለሁ ነኝ እንግዲህ ለዛሬ ያለን ይሄ ነው። ሌሎቻችሁ ካላችሁ 604-600-4657 ስከናይን ድረስ ደውሉ። አዲስ ነገር ካለ ምን እንዳለ ደውላችሁ ነገር ሌሎቻችሁ ያው ዘፈን ምርጫ ይመረጣችሁ አላችሁ ይቀጥላል ማለት ነው። ከኒጋን ሁሩ ወርቁ አያለሁ ነኝ ከዚህ ከሲአይቲአር ዋናዋም ከኔ ጋር ሁኑ ያልኩኝ። አሁን ወደ አንድ ሙዚቃ ወስዳችኋለሁ። እሱም እንግዲህ እስቲ የዛሬው ሙዚቃ ደግሞ በጉራግኛ እንጀምር እላለሁኝ። ከዚህ በኋላ ሙዚቃ ነው። ቴክስት ካረጋችሁልኝ በቃም ጥሩ ነው። የምትፈልጉትን ሙዚቃ ለማን እንደምትመርጡ ከእናንተ ጋር ነኝ። እስከ ናይን ድረስ ከኔ ጋር ሁኑ። የተለያዩ ሙዚቃዎችን ጉራግኛውን፣ አማርኛ እስክስታዩ፣ ትግርኛውም ኦሮምኛውንም ጀባላችኋለሁ። ዝግጁ ናችሁ? እነ ሙዚቃ

አርማጆቻችን እንግዲህ አሁን የሰማችሁት ሙዚቃ በጣም ደስ የሚል ነው። ቀደም ሲል የተጫወተችው ጉራግኛ ሙዚቃ ነው። እሱም ደግሞ ግራማይሌ የሚለው ደግሞ በዚህ በትግርኛ ጨዋታ ነው። አሁን ደግሞ የሚቀጥለው በጉራግኛ ብላ የተጫወተችው ዳና ነች። እንዲሁም ደግሞ ገብረ ህይወት ደግሞ እንዲህ በግራማይሌ ብሎ ተጫውቷል። አሁን ደግሞ ሹክሪን አቀርብላችኋለሁ። የመዝናኛ ፕሮግራማችን ይቀጥላል። የተለያዩ ሙዚቃዎችን ዘመናዊም ከኤአይም የተደረጉት ሙዚቃዎች ጨምር ጨምር እያልኩኝ በመሀል በመሀል አጫውታችሁ በመሀል እየመጣሁኝ እንዴት ናችሁ? እንዴት ነው ሙዚቃው? ተስማምታችኋል እላለሁኝ። ሌሎቻችሁ ደውላችሁ ያናገራችሁኝ ያለ በተለይ ቀደም ብላችሁ ያወራችሁልኝ በተለይ በቤተ ክርስቲያን ውስጥ ጉዳይ በእኔ በኩል ምንም የማነሳው ነገር ምንም ነገር አይኖርም። ሄዳችሁ ቤተ ክርስቲያኖቹን በምትቀሩበት ቦታ ሄዳችሁ ከእነሱ ጋር በብዙ ነገሮች ካሉ ችግሮችም ሆነ ጥሩነቱን አባል ለመሆንም ሄዳችሁ እነሱን አናግሩ። በእኔ በኩል በዚህ በሚዲያ በአሁኑ ሰዓት ስለ ቤተ ክርስቲያን የማነሳበት ጉዳይ የለም። በጣም ይቅርታ እየጠየቅኩኝ አሁን ወደ ሹክሪያ ጀማል አንድ ሙዚቃ ጀባላችኋለሁ። ከዛ ፊት ግን ማስታወቂያ የዚህ ስቱዲዮ ማስታወቂያዎችን አስታውቃሉ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። ቀጥታ ከቫንኩቨር ከቤት ወደ ዋናው ስቴሽን በማድረግ ነው ማስተላለፍላቸው። ጥያቄ ካላችሁና ሀሳብ ካላችሁ ወይም አንዳንድ የሚስተካከል ነገር ካለ ወይ እንዲህ ብጨምር ጥሩ ነው ብላችሁ የምትሉ በቅንነት የተነሳችሁ ካላችሁ 604-600-4657 ደውላችሁ አናግሩኝ። በሬ ክፍት ነው ለሁሉም።

አድማጮቻችን ወደ መጨረሻው ገደማ ደርሰናል። አንድ 5 ደቂቃ ብቻ ይቀርናል። እኔ ግን ከዚሁ ልሰናበታችሁ። ወርቋ ያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። የሽክሽክታ ሬዲዮ ኢንፎርሜሽን ኤንተርቴንመንት በሚል የሚዘጋጅ ነው። ሁልጊዜ ለብዙ አመታት የቆየ ነው። ከሁድ ጧጧት ከመተላለፈው ወደ ቅዳሜ 7-9 አዛውረናል። በቅርብ ላስት 6 ሳምንት አሁን ከኔ ጋር እንደሆናችሁ ሁሉ በጣም በሙዚቃ እንደተደሰታችሁ ያለን ኢንፎርሜሽንም ካላችሁ ማስተላለፍ ይችላልላችሁ። በመጨረሻም ሁለቱን የጥንት በአይ የተቀረጸ ሙዚቃ የላኩልን ያመሰገን እሱን በማስከተል በልዬ በልዬ የሚለውን በማሰማት ተሰናበታችኋለሁ። እስከሚቀጥለው ሳምንት ድረስ ደናውልኝ የሰላም የፍቅር የደህነት ሳምንት ይሁንላችሁ። አግራችን ኢትዮጵያ ሰላም ፍቅር አንድነት ይሁን ሰላም ይፍጠርባት ይያል። በዚህ ሰናበታችኋለሁ። እስከሚቀጥለው ቅዳሜ 7 ፒኤም ድረስ ደናውልኝ በመራጮች በልዬ በልዬ የጥንት ዘፈን